ዋጭ ይላል ጦ ቹዋጨ ህማሚንቺን አብኖ ቀይኩም ዋጭ ይላል ጦ ፓድሬ Pero no es nada fácil, Señor. Al subo, Padre.